እዚ ናይ ኤርትራ ሬድዮ ፕሮግራም ዝመሓላለፍ ካብ CJSW 90.9 FM ወትሩን ጎስ ሰንበት ካብ ሰዓት 12 እስካብ ሰዓት 1 ቀትሪ እዩ። Listening to the Eritrean Radio Show from CJSW 90.9 FM every Sunday from 12 o'clock till 1 p.m.